የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁን የሰኞ መስከረም 4 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለ ይቅርታ በሰላም መኖር አንችልም ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 1993 ዓመተ ምህረት በአሜሪካ የተፈጸመውን አሳዛኝ የሽብር ጥቃት ማስታወሳቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የልደታቸውን 71ኛ ዓመት ዛሬ ማክበራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። የፍራቴሊ ቱቲ ወይም ሁላችን ወንድማማቾች ነን ስብሰባ የአንድነትና የህብረት ድልድዮችን ለመገንባት ያለመ ነው መባሉን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለ ይቅርታ በሰላም መኖር አንችልም ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ባቀረቡበት ወቅት ባሰሙት ቃለ ምዕዳን ጥላቻን መለያየትንና አመጽን ለማስቀረት እንዲሁም ሰላምንና ፍቅርን ለማስፋፋት ሲባል ኢየሱስ ክርስቶስ እኛን ይቅር እንዳለን ሁሉ እኛም ሌሎችን ይቅር ማለት ይገባናል ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Oggi il Vangelo ci parla di un valore fondamentale della vita cristiana, il perdono. Gesù lo ha insegnato e testimoniato fin sulla croce.
1: Uddu wandimoche na ayetoche hoy, melkam ilata sanbati hunillachu. ከማቴዎስ ወንጌል ምዕራፍ 18 ከቁጥር 21 እስከ 35 ተወስዶ የተነበበው የዛሬው ቅዱስ ወንጌል ስለ ይቅርታ ይነግረናል። ይቅርታ ደግሞ የክርስቲያናዊ ህይወት መሰረታዊ ባህሪ ነው። ኢየሱስ ይቅርታን ያስተማረውና በተግባር ያሳየው በመስቀል ላይ ያለም ጭምር ነው። በዚያም ለሚያሳድዱት ሰዎች ወደ አብ እንዲስል ጸለየ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34 በዛሬው ምንባብ ውስጥ ሐዋርያው ጴጥሮስ ኢየሱስን ስለዚህ ጉዳይ ይጠይቀዋል። ጌታ ሆይ ወንድሜ ስንት ጊዜ ቢበድለኝ ልተውለት እስከ 7 ጊዜ ነውን? የማቴዎስ ወንጌል ምዕራፍ 18 ቁጥር 21 የእርሱ ንግግር ለጋስ ልብ እንዳለው ያሳያል። ምክንያቱም በመጽሐፍ ቅዱስ ውስጥ 7 ቁጥር ሙሉነትን ያመለክታል። 7 ጊዜ ይቅር ማለት እጅግ ብዙ ጊዜ ይቅር ማለት ነው። ነገር ግን የኢየሱስ ክርስቶስ ምላሽ ከዚህም በላይ ነው። እስከ 70 ጊዜ 7 እንጂ 7 ጊዜ ብቻ አይደለም። የሉቃስ ወንጌል ምዕራፍ 23 ቁጥር 22 በሌላ አነጋገር ከማንኛውም ገደብ በላይ ያለልክ ማለት ነው። የኢየሱስን ሐሳብ ይበልጥ ግልጽ ለማድረግ ያህል አገልጋዩ ለጌታው መክፈል ፈጽሞ ስለማይችለው ትልቅ ዕዳ የተነገረውን ምሳሌ ያቀርባል። ምንም እንኳን ጌታው የራሱ ዕዳ በንጹህ ምህረት የተሰረዘለት ቢሆንም ለባልደረባው አገልጋይ ግን ያንኑ ምህረት አላሳየም። በዚህ ምክንያት ተገሰጸ። እንዲሁም በከባድ ቅጣት ተቀጣ። የማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 30 ኢየሱስ ክርስቶስ በእነዚህ ቃላት ስጦታና ይቅርታ የህልውናችን መሰረት መሆናቸውን ያስተውሰናል። ሁሉም ነገር ለኛ የተሰጠን በእግዚአብሔር ንጹህ ፍቅር ነው። በመልካምነት ምላሽን በመስጠት ረገድ ፍጹም ነኝ ብሎ ሊናገር የሚችል ማንም የለም። ስለዚህ የህልውናችን ምንጭ የሆነውና ምክንያት ሳይቀርብ የሚሰጥ ቸርነት በአንድነት ለምንኖረው ህይወታችን ዋና መመሪያ ነው። ይህንንም በየቀኑ እንለማመደዋለን። ይቅርታ አስፈላጊ ነው። ያለ ይቅርታ በሰላም መኖር አንችልም። ግጭቶች፣ ክሶች፣ ጥላቻዎችና የበቀል እርምጃዎች በልባችንና በሰዎች መካከል መከሰታቸው አይቀርም። እነዚህ በሙሉ ግንኙነቶችን ያበላሻሉ፣ ቤተሰቦችን ይለያያሉ፣ እንዲሁም ጦርነቶችን ያነሳሳሉ። የሰው ልጅ ቁሳዊና ሞራላዊ ድህነት አድማስን ባጨለመበትና መንገዱ እርግጠኛ ባልሆነበት ሁኔታ ውስጥ ንጻ የሚያወጣንና ብርሃን የሚሆነን ይቅርታ ብቻ ነው። ይቅርታ ልክ እንደ ለስላሳ ነፋስ ፀሐይ እንደገና እስክትወጣ ድረስ ጥቁር ደመናዎችንም ጠራርጎ ያስወግዳል። ሐዋርያው ጴጥሮስ በሕይወቱ ውስጥ ይህንን ብዙ ጊዜ ተመልክቶታል። በተለይም በሕማማት ወቅት ኢየሱስ ክርስቶስን ከካደውና ከተወው በኋላ በሐይቅ ዳርቻ ከትንሣኤው ጌታ ጋር ሲገናኝ የዮና ልጅ ስምዖን ሆይ ትወደኛለህን? የዮሐንስ ወንጌል ምዕራፍ 21 ቁጥር 15 የሚለውን ብቸኛ ጥያቄ ሲሰማ ያጋጠመው ሁኔታ የተለየ ነበር። ይህ ጥያቄ ተከተለኝ ከሚለው ጥሪ ጋር አብሮ የመጣ ሲሆን ለመጀመሪያ ጊዜ ሲገናኙ የቀረበለት አይነት ጥሪ ነበር። ይህ ይቅርታን የሚሰጥና የሚፈውስ ፍቅር ለሐዋርያት አለቃ ለሆነው ለጴጥሮስ የተሰጠውን ተልእኮ የሚያረጋግጥ ክስተት ሆነ። ስለሆነም የምሕረት እናት የሆነች የእመቤታችን ቅድስት ድንግል ማርያም እርዳታን እንጠይቅ። ምንም እንኳን እርምጃ ቀድሞ መውሰድ አስቸጋሪ ቢሆንም ይቅርታን እንድናደርግ ጥላቻን የሚያሸንፍና ማንኛውንም አይነት ቅሬታ የሚያስወግድ ሰላማዊና ፈዋሽ የፍቅር ብርሃን በድፍረትና በጽናት እንድናሰራጭ እርሷ ዘወትር ታግዘን።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ የሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመት ምህረት በቅዱስ ጴጥሮስ አደባባይ ለተገኙት ምእመናን ያሰሙት ቃለ ምዕዳን ሙሉ ትርጉም ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 1993 ዓመተ ምህረት በአሜሪካ የተፈጸመውን አሳዛኝ የሽብር ጥቃት አስታውሱ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ባደረጉት ንግግር ከ25 ዓመት በፊት በኒውዮርክ፣ ፔንሲልቬኒያና ዋሽንግተን ዲሲ ከተሞች ወደ 3000 ለሚጠጉ ሰዎች ሞት ምክንያት የሆነውን የአሸባሪዎች ጥቃት በማስታወስ ለሰላም መስራት እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 1ና 3 1993 ዓመተ ምህረት በተፈጸመው የሽብር ጥቃቶች ህይወታቸውን ያጡትን በጸሎታቸው አስተውሰው በጦርነት በተጎዳው ዓለማችን ውስጥ ሰላም እንዲሰፍን ጸሎት እንዲደረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመተ ምህረት ካቀረቡት የመላእክ እግዚአብሔር ጸሎት በኋላ ለምእመናን ባደረጉት ንግግር ከ25 ዓመት በፊት በአሜሪካ የተፈጸመውን የመስከረም 1 የሽብር ጥቃት አስታውሰዋል። በኒውዮርክ፣ በዋሽንግተን ዲሲ እና በፔንሲልቬኒያ በተፈጸሙት የተቀናጁ የሽብር ጥቃቶች ወደ 3000 የሚጠጉ ሰዎች ህይወታቸውን ያጡ ሲሆን ከዚያን ጊዜ ወዲህ ከክስተቱ ጋር በተያያዙ ህመሞች ምክንያት በመቶዎች የሚቆጠሩ ሰዎች ህይወታቸው አልፏል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የልደታቸውን 71ኛ ዓመት ዛሬ አከበሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰላም ጥሪዎችን፣ ሐዋርያዊ ጉብኝቶችንና ለሰብአዊ ክብር ያላቸው ትኩረት በተለየ ሁኔታ የታየበትን ዓመት ተከትሎ መስከረም 4 2019 ዓ ም 71ኛ የልደት በዓላቸውን አክብረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ 71ኛ የልደት በዓላቸውን ባከበሩበት ሰኞ መስከረም 4 2019 ዓ ም ከመላው ዓለም ዙሪያ የመልካም ምኞት መግለጫ መልእክቶች እየደረሳቸው መሆኑ ታውቋል። የጣሊያን ብፁዓን ጳጳሳት ጉባኤ በአገሪቱ ውስጥ የሚገኙ አብያተ ክርስቲያናት ከሚያቀርቧቸው የመልካም ምኞት መግለጫ መልእክቶች ጋር ቅዱስነታቸው ላበረከቱት አገልግሎት የምስጋና መልእክት መላኩ ታውቋል። የጣሊያን ብፁዓን ጳጳሳት በመልእክታቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወንጌል የቤተ ክርስቲያን ሕይወት መሠረታዊና ቅድሚያ የሚሰጠው አድርገው መመልከታቸውንና እምነትም ከኢየሱስ ክርስቶስ ጋር የሚደረግ የግል ግንኙነት አድርገው ማቅረባቸውን አስታውሰዋል። በተጨማሪም ለሚስዮናዊ ማኅበረሰቦች፣ ሰዎችን በእንግድነት ለሚቀበሉ ቁምስናዎችና ውጤታማ ለሆኑ ተሳትፎች ጥሪ ማቅረባቸውን ገልጸዋል። የጣሊያን ብፁዓን ጳጳሳት ቅዱስነታቸው እሁድ መስከረም 3 2019 ዓመተ ምህረት ባቀረቡት የመልአክ እግዚአብሔር ጸሎት ወቅት ያደረጉትን ንግግር መሠረት በማድረግ ግጭቶች የሚፈጠሩት በእርቅ እጦት ምክንያት መሆኑን በመጥቀስ በይቅርታና በሰላም መካከል ላለው ግንኙነት አጽንኦት ሰጥተዋል። ባለፈው ዓመት ውስጥ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካደረጓቸው ንግግሮች ሰላም በተደጋጋሚ ከተነሱት ዋና ዋና ርዕሰ ጉዳዮች መካከል አንዱ እንደነበር ተመልክቷል። ለከፍተኛ የቤተ ክርስቲያን ሥልጣን ከተመረጡበት ጊዜ ጀምሮ ስለ ትጥቅ አልባና ትጥቅ አስፈቺ ሰላምን በማስመልከት በሐዋርያዊ ጉብኝቶቻቸው፣ በተለያዩ ስብሰባዎችና በይፋዊ ንግግራቸው ወቅት ስለ ሰላምና ስለ እርቅ በተደጋጋሚ መናገራቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጀመሪያው የአገልግሎት ዓመታቸው ስለ አንድነት፣ ስለ ውይይት፣ ስለ ተስፋና ስለ ሰብአዊ ክብር በተደጋጋሚ ከመናገራቸውን ባሻገር ትጥቅ አልባና ትጥቅ አስፈቺ ሰላም የሚሉ ሁለት ርዕሰ ጉዳዮችን አስመልክተው ከ400 ጊዜ በላይ መናገራቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያ ሐዋርያዊ ጉብኝታቸውን በቱርክና በሊባኖስ ማድረጋቸው ይታወሳል። የመጀመሪያው ዓለም አቀፍ የቤተ ክርስቲያን አንድነት ጉባኤ የተካሄደበትን 1700ኛ ዓመት ለማክበር በኒቅያ በተገኙበት ወቅት በክርስቲያኖች አንድነት ላይ ትኩረት ያደረጉ ሲሆን በሊባኖስ ጉብኝታቸው ደግሞ በውይይትና በሰላም ጉዳዮች ላይ ትኩረት ማድረጋቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኋላም ሞናኮንና አልጄሪያን የጎበኙ የመጀመሪያው ርዕሰ ሊቃነ ጳጳሳት ሆነዋል። በጥንታዊቷ ሂፖ በአሁኑ አናባ ውስጥ ከቅዱስ አጎስጢኖስ ጋር ግንኙነት ያላቸውን ቦታዎች ጎብኝተዋል። በስፔን ባደረጉት ሐዋርያዊ ጉብኝት ወቅት ለአገሪቱ ፓርላማ ንግግር ያደረጉ የመጀመሪያው ርዕሰ ሊቃነ ጳጳሳት ሆነዋል። በነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተጀመረውን የ2025 የኢዮቤልዩ ወይም የምህረት ዓመት የቅዱስ ጴጥሮስ ባዚሊካን ቅዱስ በር እንደ ጎርጎሮሳውያኑ ጥር 6 2026 በመዝጋት አጠናቀዋል። ማግኒፊካ ሂዩማኒታስ ወይም የሰው ልጅ ታላቅነት በተሰኘው የመጀመሪያ ሐዋርያዊ ሰነዳቸው ላይ አርቲፊሻል ኢንተሊጀንስ ወይም የሰው ሰራሽ አስተውሎት ቴክኖሎጂ ለሰው ልጅ ክብር፣ ነጻነት፣ ኃላፊነትና የጋራ ጥቅም አገልግሎት መስጠት እንዳለበት አጥብቀው ተናግረዋል። በተጨማሪም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለድሆች ሊሰጥ የሚገባውን ፍቅር በማስመልከት ዲሌክሲቴ ወይም እኔ ወድጄሃለሁ በሚል ርዕስ የጀመሩትን ሐዋርያዊ ምክር አጠናቀዋል። ጭብጡን እንደገና በማስታወስ በሐምሌ ወር የደቡብ ጣሊያን የወደብ ከተማ በሆነች ላምፔዱሳ ሐዋርያዊ ጉብኝት በማድረግ ከስደተኞች ጋር መገናኘታቸው ይታወሳል። እንደ ጎርጎሮሳውያኑ በመስከረም 14 1955 ዓመተ ምህረት በአሜሪካ ቺካጎ ከተማ የተወለዱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ 72ኛ ዓመታቸውን የጀመሩት የሐዋርያዊ ስልጣናቸው ዋና ጭብጦች ለሆኑት ሰላም፣ አንድነትና ሰብአዊ ክብር መከላከል ለሚሉት ቅድሚያን በመስጠት እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የፍራቴሊ ቱቲ ወይም ሁላችን ወንድማማቾች ነን ስብሰባ የአንድነትና የህብረት ድልድይን ለመገንባት ያለመ ነው ተባለ። ዘገባውን ዘላለም አይሉ ተመልክቶታል፣ እንደሚከተለው ያቀርበዋል።
1: ማህበራዊና አካባቢያዊ ቀውሶች ላይ በማተኮር የተለያዩ ውይይቶች በሚደረጉበት አራተኛው የፍራቴሊ ቱቲ ሲኖዶሳዊ ጉባኤን በተመለከተ በተዘጋጀው ጋዜጣዊ መግለጫ ላይ እንደተገለጸው ተሳታፊዎቹ በተለይም ድምፅ ለሌላቸውና በዓለም ላይ አነስተኛ ኃይል ላላቸው ወገኖች ድምፅ በመስጠት መስተጋብርን የሚፈጥርና አንድነትን የሚሻ የውይይት መድረክ ማዘጋጀት ያለውን አስፈላጊነት አበክረው መግለጻቸው ተነግሯል። የላቲን አሜሪካ ብፁዓን ጳጳሳት ምክር ቤት ሊቀመንበር የሆኑት ብፁዕ ካርዲናል ጄሜ ስፔንግለር የፍራቴሊ ቱቲ ሲኖዶሳዊ ጉባኤን አስመልክቶ መስከረም 1 ቀን 2019 ዓ.ም በተሰጠው ጋዜጣዊ መግለጫ ላይ ባደረጉት ንግግር በታሪካችን በዚህ ወቅት ለመተባበር፣ ሐሳቦችን ለመጋራትና በጋራ ለመስራት በሰሜንም ሆነ በደቡብ የሚገኙትን የማህበረሰባችንን ምርጥ ኃይሎች ማሰባሰብ ይኖርብናል ያሉ ሲሆን፣ በጽኑነታቸው አክለውም ይህ ሲሆን ለተመረጡ ጥቂቶች ብቻ ሳይሆን በኃላፊነት ማህበራዊና አካባቢያዊ ቀውስን ከሁሉም በላይ ደግሞ የድሆችን ችግር የሚፈታ ድንቅ ሰብአዊነት እንዲኖር በመጨረሻም የተሻለ ህይወት እንዲኖር ያስችላል ብለዋል። በዚህ የቤተ ክርስቲያንና የአካዳሚክ ትስስሮችን የሚያገናኘው አራተኛው ተከታታይ ጉባኤ ላይ ከሰሜንና ደቡብ አሜሪካ የተውጣጡ የሰራተኞች፣ የንግድና የፋይናንስ ዘርፍ ተወካዮች፣ የማህበራዊ እንቅስቃሴ አራማጆች፣ የተደራጁ ማህበረሰቦችና ሌሎችም በትክክል ይህንኑ ለማከናወን ያለመ ጥረት እያደረጉ መሆኑን የተናገሩት ብፁዕ ካርዲናሉ ለጋዜጠኞች በሰጡት አስተያየት ስብሰባው የሚካሄደው በቤተ ክርስቲያኒቱ የሲኖዶሳዊ ጉዞ ማዕቀፍ ውስጥ መሆኑን አጽንኦት ሰጥተው በመግለጽ እየተጓዝንበት ያለው ሲኖዶሳዊ መንገድ ሊረዳን እንደሚችል አምናለው ያሉ ሲሆን፣ አክለውም የሲኖዶሱ ሂደት አንድን የተወሰነ የአሰራር ዘዴን መምራትና ማበረታታት እንዳለበት ጠቁመው ከዚህም በተጨማሪ ሁልጊዜም አሳታፊና በቤተ ክርስቲያኒቱ ተልእኮ ላይ የተመሰረተ እንዲሁም በህብረት መንፈስ ላይ የተመሰረተ መሆን እንዳለበት አሳስበዋል። ከካርዲናሉ በተጨማሪ የአሜሪካ የካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት ጉባኤ ምክትል ፕሬዝዳንት ሆነው የሚያገለግሉት ብፁዕ አቡነ ዳንኤል ፍሎሬስ አርብ ዕለት በተደረገው ጋዜጣዊ መግለጫ ላይ የተሳተፉ ሲሆን፣ ብፁዕ አቡነ ዳንኤል በበኩላቸው ባደረጉት ንግግር ይህ ጉባኤ አብረን የምንጓዝበትን መንገድ ለማነጻጸር እንዲሁም ድምፅ ለሌላቸው ድምፅ ለመሆንና የተለያዩ አመለካከቶች ወይም አጀንዳዎች ያላቸው ሰዎች በረጋ መንፈስ ተወያይተው እርስ በእርስ የሚደማመጡበትና ወደ ጥልቅ መግባባት እንዲደርሱ የሚያስችሉ መድረኮችን እንድንፈጥር እድል ይሰጠናል ሲሉም ተናግረዋል። ብፁዕ አቡነ ዳንኤል አክለውም በአሜሪካ አህጉራት እንዲህ አይነት ውይይቶች የሚካሄዱባቸውን መድረኮች መፍጠር እጅግ አስፈላጊና ጠቃሚ እንደሆነ የጠቆሙ ሲሆን፣ በአክብሮትና በእርገት ላይ ተስፋ የተመሰረተው ውይይት ሊደረግባቸው የሚችሉ መድረኮችን መፍጠር ለርዕሰ ሊቃነ ጳጳሳት ፍራንቺስኮስም ሆነ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአመራር ዘመን እጅግ ጠቃሚ እንደሆነ ገልጸው ግጭት በማያስከትል መልኩ ችግሮችን ለመፍታት የሚያስችሉ የተለያዩ መንገዶችን መፈለግ የዘመናችን ትልቁ ፈተና እንደሆነም አስረድተዋል። የሰሜንና ደቡቡን የአሜሪካ አህጉራት ሁኔታን በማስመልከት ብፁዕ አቡነ ዳንኤል እንደገለጹት የአሜሪካ ካቶሊክ ጳጳሳት ጉባኤ ከካናዳና ከላቲን አሜሪካ አቻዎቻቸው ጋር በመሆን በተለይም ድምፅ ለሌላቸውና በዚህ ዓለም ውስጥ አነስተኛ ኃይል ላላቸው ሰዎች ሰላማዊ መፍትሄና ተስፋ ሰጪ እርግጥ ሊያስገኙ የሚችሉ ሁኔታዎችን የሚፈጥረውን ይህንን የውይይት መንፈስ ለማስተዋወቅና አብሮ ለመጓዝ የሚያስችሉ መንገዶችን መፈለግ እንደሚገባ ማሳስበዋል። የላቲን አሜሪካ ብፁዓን ጳጳሳት ምክር ቤት የተደራጀ የሰራተኞች ህብረት አስተባባሪ የሆኑት ሞንሲኞር ሬጂናልድ አንድሪታ በበኩላቸው አሁን እየተካሄደ ያለው የፍራቴሊ ቱቲ ስብሰባ ቀጣይነት ያለው ሂደት አካል መሆኑን በመጥቀስ ምንም እንኳ በአሁኑ ጊዜ ስብሰባዎቹ በአሜሪካ ላይ ያተኮሩ ቢሆንም እነዚህን የአንድነትና የመቀናጀት እሴቶች ይበልጥ ለማስፋፋት ዝግጁ መሆናቸውን እንዲሁም ይህ ስብሰባ ለዚህ ዓላማ እንዲነሳሱ ማድረጉን ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ውህደትን ገና እውን ያልሆነ ህልም ብለው መግለጻቸውን ያስታወሱት ሞንሲኞር አንድሬታ ምንም እንኳ በዚህ ሐሳብ ተቃውሞ ቢኖርም ይህ የላቲን አሜሪካ ባህል ዋና አካል መሆኑን ጠቅሰው ከሰሜን አሜሪካ እንዲሁም በአጠቃላይ ከአሜሪካ አህጉር ጋር የሚደረገው ውይይት እውነተኛ የእርገት እርምጃዎች መሆናቸውን ገልጸዋል። ዓለም አቀፍ ፋይዳ ያለው እሴት የሆነውን የአንድነት ድልድይ እየገነባን ነው ያሉት ጳጳሱም ዓለም አቀፍ ተግዳሮቶች በሚታዩበት ዓለም አቀፋዊ ትስስር ባለው ዓለም ውስጥ እንደምንገኝ አስታውሰው የግዴለሽነትን ባህል እንዲሁም በግለኝነትና በቴክኖክራሲያዊ አመለካከት ላይ ብቻ የተመሰረተውን የግጭት ባህል እንድናሸንፍ ተጠርተናል ብለዋል። ሞንሲኞር አንድሪታ በመጨረሻም በሚካሄዱት ስብሰባዎችና ሂደቶች አማካኝነት በክርስቲያናዊ ስነ ምግባርና በክርስቲያናዊ አመለካከት ላይ የተመሰረተ ሰብአዊነትን እየገነቡ መሆኑን ጠቅሰው ከዚህም ባሻገር የዘመናችን ብፁዓን ጳጳሳት የሚያበረታቱትን እንዲሁም እንድናዳብረው የሚፈልጉትን የመገናኘት ባህል እያሳደጉ መሆኑን ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 4 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ መስከረም 5 2019 ዓ.ም ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችሁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ መጻሕፍት የግንኙነቶችና የሐሳብ ልውውጥ ቦታ ነው ሲሉ ማስገንዘባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ብፁዕ ካርዲናል ፋሬል በወጣት ልብ ውስጥ ተስፋን ማደስ የሰው ልጅ እርምጃን ወደፊት እንደሚወስድ መግለጻቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የኢሴ ዲጂታል ሚስዮናውያን ተጽዕኖን ወደ ክርስቲያናዊ ምስክርነት ለመቀየር መጠራታቸውን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ መጻሕፍት የግንኙነቶችና የሐሳብ ልውውጥ ቦታ ነው ሲሉ አስገነዘቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ መስከረም 4 2019 ዓ.ም ከቫቲካን ቤተ መዛግብትና ቤተ መጻሕፍት ሠራተኞች ጋር ተገናኝተው ንግግር አድርገዋል። ቅዱስነታቸው ለሠራተኞቹ ባደረጉት ንግግር እነዚህ ሁለት ተቋማት ለቤተ ክርስቲያንና ለዓለም አገልግሎት ያላቸውን ተልእኮ አስፈላጊነት አስረድተው እንዲሁም ቤተ መዛግብቱ በመጻሕፍት የተሞላ ብቻ ሳይሆን በግንኙነቶች በሐሳብ ልውውጥና መጋራት ላይ የተገነባ መሆኑን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ዕለት በቫቲካን የሚገኘውን ታሪካዊ ቤተ መዛግብትና ቤተ መጻሕፍትን ጎብኝተው ውሃ የሚያስከትለው ጥፋትና አስደናቂነት በሚል ርዕስ የተዘጋጀውን ኤግዚቢሽን ከፍተዋል። ቅዱስነታቸው ለተቋማቱ ሠራተኞች ባደረጉት ንግግር የቀደሙት ርዕሰ ሊቃነ ጳጳሳትን ፈለግ በመከተል እንደ ርዕሰ ሊቃነ ጳጳሳት ሁለቱን ቦታዎች ለመጀመሪያ ጊዜ እንደ ጎበኙ ገልጸዋል። ተቋማቱ ለቤተ ክርስቲያንና ለመላው የሰው ልጅ ጥቅም ሲሉ ባህልን ለማልማትና ለማስፋፋት እንደሚረዱ ተናግረው ለተልእኳቸውና ለሥራቸው ያላቸውን ቅርበትና አድናቆት ገልጸዋል። የቫቲካን ቤተ መዛግብትና ቤተ መጻሕፍት ወንጌልን ስበኩ በሚለው ሐዋርያዊ ደንብ ቁጥር 243 መሠረት ስለ ዓለም አቀፋዊት ቤተ ክርስቲያን የሚገልጹ ድንጋጌዎችንና ሰነዶችን የሚንከባከቡና የሚጠብቁ ሲሆን እንዲሁም ለምሁራን ተደራሽ በማድረግ ትልቅ የኪነ ጥበብና የመማሪያ ቅርስን ለመጠበቅ እንደሚሰሩ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ መጻሕፍት ጸጥታ ያለባቸው የማረፊያ ቦታ ተደርገው ሊታዩ ቢችሉም ነገር ግን መጻሕፍት የእውቀት ፍለጋን በማነሳሳት ለጥናት እንደሚያበረታቱ ገልጸው ቅዱስ አጎስጢኖስም የዚህ ተነሳሽነት ምሳሌ እንደሆነና የቅዱስ ጳውሎስን መልእክት በማንበብ ጥርጣሬው እንደጠፋለት ተናግረዋል። ቅዱስ አጎስጢኖስ የመጽሐፍ ቅዱስ መጻሕፍትን በማንበብ ልቡ መከፈቱን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበለጠ ጠንካራው ቅዱሳት መጻሕፍትን በስፋትና በጥልቀት ለመመርመር ፍላጎት በመኖሩ አይደለም ሲሉ አስረድተዋል። በተመሳሳይ መንገድ በጥናት ጠብቆ በማቆየትና የሐዋርያው ጴጥሮስ ተተኪ የሆኑትን የርዕሰ ሊቃነ ጳጳሳትን መጻሕፍት ለሌሎች በማሰራጨት ቤተ ክርስቲያንና የሰው ልጅ ወደ ፍላጎቶቹ ጥልቀት ለመድረስ እንደሚያግዙ ተናግረው ያለበለዚያ ሁሉም ነገር ከሕያው እግዚአብሔር ከእውቀትና ከፍቅር ምንጭ ውጭ ይሆናል ሲሉ አስገንዝበዋል። የርዕሰ ሊቃነ ጳጳሳትን ቤተ መጻሕፍት እንዴት መግለጽ ይቻላል ሲሉ የጠየቁት ቅዱስነታቸው ምሳሌያዊ አገላለጽን በመጠቀም ሐዋርያዊ ቤተ መጻሕፍትን እንደ ልብ ምት ገልጸውት የሚመታ ልብ የሕይወት ምልክት እንደሆነና ይህም በሁለት ተቃራኒ እንቅስቃሴዎች አማካኝነት እነርሱም ወደ ማዕከል የሚደረግ እንቅስቃሴና ወደ ውጫዊው ክፍል የሚደረግ ሌላ እንቅስቃሴዎች ናቸው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የገዳም ድባብ ያለው ሐዋርያዊ ቤተ መጻሕፍት በሉቃስ ወንጌል ምዕራፍ 14 ከቁጥር 28 እስከ 32 ላይ እንደተጻፈው ለመገንባት ወይም ለመዋጋት ካሰባችሁ በመጀመሪያ ተቀምጣችሁ አጥኑ የሚለውን ሐሳብ እንዲያስታውስ ተመኝተዋል። ከውስጣዊ ሕይወት የሚመነጭና በውስጡ በዋጋ ሊተመኑ የማይችሉ ሀብቶችን የያዘው ሐዋርያዊ ቤተ መጻሕፍት በአንድ በኩል ይህን ሀብት ለጥናት ማቅረብ ትክክል ቢሆንም በዲጂታል መንገድና በኢንተርኔት በኩል ተደራሽ ማድረግ እንደሚቻል፣ በሌላ በኩል በአካል ወደ ቤተ መጻሕፍቱ የመሄድ ጥንታዊ ልማድ መጠበቅና ማበረታታት አስፈላጊ ነው ሲሉ ተናግረው ይህ ቦታ በመጻሕፍት የተሞላ ብቻ ሳይሆን በሰዎች ግንኙነቶች በሐሳብ ልውውጥና መጋራት ላይ የተገነባ ነው ሲሉ አስረድተዋል። ሐዋርያዊ ቤተ መጻሕፍት በእንቅስቃሴዎቹ አማካኝነት ሕያው ሆኖ እንደሚኖር በቀደምት ርዕሰ ሊቃነ ጳጳሳት ስም በተሰየመው ክፍል ውስጥ ተጽፎ የሚገኘውንና በኢንዱስትሪ አብዮት ወቅት ርዕሰ ሊቃነ ጳጳሳት ሊዮ 13ኛ የተጫወቱትን ሚና አስታውሰው ይህ ሚና የቫቲካን መዛግብትን ለዓለም ምሁራን ክፍት ማድረግንና ቤተ መጻሕፍቱ ሰፊ ተደራሽነት እንዲኖረው ማድረግን እንደሚያካትት አስረድተዋል። የንባብ ክፍሉ ከሌሎች ርዕሶች በተጨማሪ ስነ ጽሑፎችን፣ የሥነ መለኮት፣ የእጽዋት፣ የእንስሳት፣ የሕክምና፣ የሕግ፣ የሥነ ጥበብና የምጣኔ ሀብት ጥናቶችን ያካትቱ መጻሕፍትን የያዘ ሲሆን ከመላው ዓለም የተሰበሰቡ ሥራዎች በውስጡ እንደሚገኙ ታውቋል። ይህ ሁሉ የተከናወነው እንዲህ አይነት ተግባር በዓለም አቀፍ ደረጃ ከመለመዱ በፊት ነበር ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ አካሄድ ሐዋርያዊ ቤተ መጻሕፍቱ ለቤተ ክርስቲያን ጥንታዊና ሁሌም አዲስ ለሆነው ባህላዊ ግልጽነት ሌላው ምሳሌ ነው ሲሉ ገልጸው የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት በቁጥር 211 ላይ ለእርቅ ክፍት የሆኑ መንገዶችን ማዘጋጀት በማለት ከሚጠቅሳቸው አንዱ የሆነውና በቫቲካን ቤተ መዛግብትና ቤተ መጻሕፍት ሰነዶችና መጻሕፍት መካከል ክፍት መንገድን የሚፈልግ ለስላሳ ዲፕሎማሲ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው የቫቲካን ቤተ መዛግብትና ቤተ መጻሕፍት ሠራተኞች ይህን ዓላማ እንዲያስቀጥሉ አሳስበው እንዲሁም ላለፈውና ለወደፊቱ ታማኝ እንዲሆኑ ለሥራቸው ተገቢ የሆኑ ቋንቋዎችንና ዘዴዎችን እንዲጠቀሙ እንዲሁም እርቅን ለማምጣት አዳዲስ መንገዶችን እንዲያገኙ አበረታተዋቸዋል። ቅዱስነታቸው በመልእክታቸው መደምደሚያ የቫቲካን ቤተ መዛግብትና ቤተ መጻሕፍት በአሁኑ ጊዜ ያጋጠማቸው ያለውን ችግር ማለትም አዲስ ቦታ የመፈለግ አስፈላጊነትን በማጉላት ለዚህ ፍላጎት ምላሽ ለማግኘት መመሪያ መስጠታቸውን አስታውቀዋል። ቀደም ሲል የነበሩት ርዕሰ ሊቃነ ጳጳሳት ባህላዊና አስተዳደራዊ ትዝታዎችን ለመጠበቅና ለማስተዋወቅ ያላቸውን ፍላጎትና ለዘመናት ያሳዩትን መንገድ ለመጠቀም ማሰባቸውን ተናግረዋል። ክብራትና ክብራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ ያማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፋሬል በወጣት ልብ ውስጥ ተስፋን ማድስ የሰው ልጅ ርምጃን ወደፊት እንደሚወስድ ገለጹ። በቅድስት መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ኃላፊ ብፁዕ ካርዲናል ኬቪን ፋሬል እንደ ጎርጎሮሳውያኑ በ2027 ዓመተ ምሕረት በሴኡል ለሚካሄድ ዓለም አቀፍ የወጣቶች ቀን ዝግጅት ሁለተኛ ዙር ስብሰባን መስከረም 4 በመስዋዕተ ቅዳሴ ከፍተዋል። ብፁዕ ካርዲናል ኬቪን ፋሬል እንደ ጎርጎሮሳውያኑ በመጪው 2027 ዓመተ ምሕረት በሴኡል ሊካሄድ ለታቀደው ዓለም አቀፍ የወጣቶች ቀን ዝግጅት እንዲሆን የተዘጋጀውን ስብሰባ በመስዋዕተ ቅዳሴ ሲከፍቱ እንደተናገሩት ብዙ ወጣቶች በተለያዩ ተግዳሮቶች ውስጥ እያለፉ ቢሆንም ዓለም አቀፍ የወጣቶች ቀን እይታቸውን ወደ ኢየሱስ ክርስቶስ እንዲያነሱ እንዲሁም ጥላቻንና መለያየትን ማሸነፍ የሚችል አዲስ የሰው ልጅነትን እንዲያሳዩ ሊረዳቸው እንደሚችል ተናግረዋል። ለዝግጅቱ ራስን መስጠት፣ መስራት፣ መስዋዕትነት መክፈል፣ ሀብትን ማዋልና ብዙዎችን ማስተባበር ጠቃሚ ነው ብለው ምክንያቱም ወጣቶች የቤተ ክርስቲያንና የዓለም የወደፊት ተስፋዎች ናቸው በማለት አጽንኦት ሰጥተው በወጣት ልብ ውስጥ ተስፋን እንደገና ማቀጣጠል ማለት መላው የሰው ልጅ አንድ እርምጃ ወደፊት እንዲራመድ መርዳት ማለት ነው ሲሉ ተናግረዋል። ከሐምሌ 27 እስከ ነሐሴ 2 2019 ዓ.ም ድረስ በሴኡል ለሚካሄደው ዓለም አቀፍ የወጣቶች ቀን ከአንድ ዓመት ያነሰ ጊዜ ሲቀረው ለዝግጅቱ በሚደረገው ሁለተኛ ዙር ስብሰባ ለመገኘት ከመላው ዓለም የተውጣጡ 300 ተወካዮች በደቡብ ኮሪያ ዋና ከተማ ሴኡል ተሰብስበዋል። የመጀመሪያው ስብሰባ እንደ ጎርጎሮሳውያኑ በ2023 ዓመተ ምህረት በፖርቱጋል መዲና ሊዝቦን ከተከበረው ዓለም አቀፍ የወጣቶች ቀን በኋላ ወዲያውኑ መካሄዱ ይታወሳል። ከመስከረም 4 እስከ መስከረም 7 2019 ዓ.ም ድረስ በሚካሄደው በዚህ ስብሰባ ላይ የሴኡል ሊቀ ጳጳስ ብፁዕ አቡነ ፒተር ቹንግሶን ታክ፣ በኮሪያ የቫቲካን ሐዋርያዊ እንደራሴ ሊቀ ጳጳስ ብፁዕ አቡነ ጆቫኒ ጋስፓሪ እንዲሁም ከዚህ ቀደም ከተካሄዱት የዓለም የወጣቶች ቀን ዝግጅቶችና በቅድስት መንበር የቤተሰብና የሕይወት ጉዳዮች መምሪያ ጳጳሳዊ ጽሕፈት ቤት የተውጣጡ ሌሎች ተወካዮች ተገኝተዋል። የስብሰባው የመጀመሪያዎቹ ክፍለ ጊዜያት እንደ ጎርጎሮሳውያኑ ከ1985 ዓመተ ምህረት ጀምሮ ሲካሄዱ በቆዩት የዓለም የወጣቶች ቀን ዝግጅቶች ትሩፋትና ፋይዳ ላይ ያተኮሩ እንደነበሩ ታውቋል። ከዚያም ከሰዓት በኋላ ብፁዕ ካርዲናል ፋሬል በቅዱስ መስቀል በዓል ዕለት የቀረበውን የመክፈቻ መሥዋዕተ ቅዳሴን መርተዋል። ብፁዕ ካርዲናል ፋሬል በመሥዋዕተ ቅዳሴው ሥነ ሥርዓት ላይ ባሰሙት ቃለ ምዕዳን ዛሬ ብዙ ወጣቶች በሕይወት በረሃ ውስጥ እንደሚገኙ፣ አስቸጋሪ ፈተናዎችን፣ ግራ የመጋባትን፣ የአመፅና የባዶነት ሕይወትን እንደሚያሳልፉ እንዲሁም ብዙዎቹ በኃጢአት፣ በሐዘን፣ በጭንቀት ወይም በእምነት ማጣት እንደተጎዱ ገልጸዋል። ለእነዚህ ወጣቶች ድነት የሚገኘው በሰው ሠራሽ ስልቶች፣ በቁሳዊ ሀብት ወይም በአዳዲስ ቴክኖሎጂዎች ሳይሆን ይልቁንም ዓይናቸውን ወደ ላይ በማንሳት ከእግዚአብሔር ዘንድ ይቅርታን፣ ፍቅርንና ሕይወትን በመቀበል እንደሆነ አስረድተው ይህ ደግሞ ኢየሱስ ክርስቶስ ለእኛ ያለውን ፍቅር በግልጽ በሚያሳየው በመስቀል ፊት የሚከናወን ነው ሲሉ ተናግረዋል። ስለዚህም የቤተ ክርስቲያንና የዓለም አቀፍ ወጣቶች ቀን ተልእኮ ብዙ ልቦች ለጸጋ እንዲከፈቱ ማበረታታት እንደሆነ አጽንኦት ሰጥተው እንዲሁም ብዙ ወጣቶች ወደ እግዚአብሔር እንዲመለከቱ ፍቅሩን እንዲቀበሉና ደቀ መዛሙርቱ እንዲሆኑ የኢየሱስ ክርስቶስ መስቀል ከፍ እንዲደረግ ወይም እንዲሰበክ ብፁዕ ካርዲናል ፋሬል አሳስበዋል። ፊታችሁን ቀና አድርጋችሁ ተመልከቱ፣ ከዚህ ውጭ ምንም የለም ሲሉ አበክረው የተናገሩት ካርዲናል ፋሬል አያይዘውም የእምነት ተግባር ማለት በራስ ጥንካሬ ላይ መደገፍ ሳይሆን ዓይንን ወደ እግዚአብሔር በማንሳት እርዳታን መጠየቅ ነው ሲሉ አስረድተዋል። መስቀል ዓለም አቀፋዊ የእርቅ ምልክት ነው ያሉት ብፁዕ ካርዲናል ፋሬል ቀጥ ብሎ የቆመው ግንድ ሰማይንና ምድርን ማለትም እግዚአብሔርንና ሰውን፣ ወደ አግድም የተዘረጋው ግንድ ሁሉንም የሰው ልጆች በአንድ የይቅርታና የወንድማማችነት ፍቅር የሚያገናኝ መሆኑን ጠቁመዋል። በዚህ ረገድ ዓለም አቀፍ የወጣቶች ቀን ተመሳሳይ ተልእኮ እንዳለው ገልጸው ምክንያቱም ከውበቱ ገጽታዎች መካከል አንዱ ልዩ ልዩ ባህሎች፣ ቋንቋዎችና ዘሮች ሁሉም በአንድ እምነት በአንድነት መኖራቸውን ነው ሲሉ አስረድተዋል። በዓለም የወጣቶች ቀን ወጣቶች መለያየትን አድሏዊነትንና ጠብን ማሸነፍ እንደሚቻል ለዓለም ያሳያሉ። ወጣቶች ክርስቶስን በመቀበል የሰው ልጅ አዲስ መወለዱን ያለ ፍርሃትና ያለ ዝግ አስተሳሰብ ልዩነትን በመቀበል ከሌሎች ጋር ለመገናኘት ያላቸውን ፍላጎት ያሳያሉ ብለው ይህም የኢየሱስ ክርስቶስ መስቀል ወደ ሰውል በሚያመጣው በአንድ መንፈስ ውስጥ የመገናኘት ታምር ነው ሲሉ ገልጸዋል። ወደፊት ሲመለከቱ ካርዲናል ፋሬል በሚቀጥለው ዓመት በኮሪያ መዲና ሴውል ላይ የሚሰበሰቡ ወጣቶችን በማስተዋወስ ፌስቲቫሉ ወጣቶችን ምን ያህል እንደሚያሳድጋቸው፣ በእግዚአብሔር ላይ ያላቸውን እምነትና የቤተ ክርስቲያንን ውብ ገጽታ እንዴት እንደሚያገኙ፣ እንዲሁም በሰው ልጅ ልብ ውስጥ እምነትን እንደገና እንደሚያመጣና በወደፊት ላይ መተማመንን መልሰው እንደሚያገኙ ማሰባቸውን ገልጸዋል። ይህም በከንቱና አታላይ በሆኑ ጣዖቶች ላይ ጊዜን ከማጥፋት ይልቅ ሕይወታቸውን ለታላቅ ነገር እንዲያውሉ ይረዳቸዋል ብለው የክህነት አገልግሎት ጥሪን የምንኩስና ሕይወትን ወይም ቤተሰብ የመመስረት አስፈላጊነትን በማየት እንደሆነ አስረድተዋል። የዓለም ወጣቶች ቀን ፍሬዎች ብዙ ናቸው፣ ሁሉንም አሁን ልዘረዝራቸው አልችልም ያሉት ብፁዕ ካርዲናል ፋሬል ብዙዎቹ በእግዚአብሔር ብቻ የሚታወቁ ስለሆኑ ነው ብለው፣ ነገር ግን ስብሰባው ላይ የተገኙት በሙሉ ለሚቀጥለው ዓመት በዓል ዝግጅታቸውን እንዲቀጥሉ አሳስበዋል። አይናችንን ወደ ክርስቶስ መስቀል እናንሳ። ለኮሪያ ሕዝብ፣ ለዓለም አቀፍ የወጣቶች ፌስቲቫል ለሚመጡ ወጣቶችና ለዓለም ወጣቶች በሙሉ በረከቱን እንጠይቅ ብለው፣ በጸሎታቸውም ለመጪው የዓለም የወጣቶች ቀን የሚያደርጉት ዝግጅት በሙሉ ከኢየሱስ ክርስቶስ ልብ በሚፈስ ተመሳሳይ ፍቅር እንዲነሳሳ በማለት ቃለ ምዕዳናቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኢሲያ ዲጂታል ሚስዮናውያን ተጽዕኖን ወደ ክርስቲያናዊ ምስክርነት ለመቀየር መጠራታቸው ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: የመጀመሪያው የኢሲያ ካቶሊክ ቤተ ክርስቲያን ዲጂታል ሚስዮናውያን ጉባኤ በማኒላ መካሄዱ የተነገረ ሲሆን በዚህ ጉባኤ ላይ ከ100 በላይ የመገናኛ ባለሙያዎችና የይዘት ፈጣሪዎች የእርስ በእርስ ትብብርን ለማጠናከርና የዲጂታል ወንጌል ስርጭትን ማስፋፋት የሚቻሉባቸው መንገዶች ዙሪያ ውይይት ማድረጋቸው ተነግሯል። ከመላው ኢሲያ የተውጣጡ ከ100 በላይ የካቶሊክ ዲጂታል ሚስዮናውያን፣ የሚዲያ ባለሙያዎች፣ የይዘት ፈጣሪዎችና ሃይማኖታዊ ተጽዕኖ ፈጣሪዎች የዲጂታል መድረክ ተጽዕኖ ፈጣሪነትን ወደ እውነተኛ ክርስቲያናዊ ምስክርነት ለመቀየር ያለመ የአራት ቀናት ስብሰባ ማካሄዳቸው የተነገረ ሲሆን ይህ ለመጀመሪያ ጊዜ የተካሄደው የኢሲያ ካቶሊክ ዲጂታል ሚስዮናውያን ጉባኤ ከጳጉሜ 5 እስከ መስከረም 3 ቀን 2019 ዓ.ም ድረስ በፊሊፒንስ ኩዌዞን ከተማ በሚገኘው የሬዲዮ ቬሪታስ ኢሲያ ማዕከል ውስጥ መካሄዱ ተነግሯል። ተጽዕኖ ፈጣሪዎችን ለምስክርነት በኢሲያ ዲጂታል ተልእኮን በሲኖዶሳዊ መንገድ በሚል መሪ ቃል የተዘጋጀው ይህ ስብሰባ በሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ ያየነውንና የሰማነውን ከመናገር አንቆጠብም በሚለው ሐሳብ ላይ በመነሳሳት የተዘጋጀ መሆኑ የተገለጸ ሲሆን ጉባኤው ተሳታፊዎችን የበይነ መረብ ይዘቶችን ብቻ ከማቅረብ ባለፈ በኅብረትና በእምነት ሚስዮናዊ ገጽታ ላይ ተመሠረቱ ምስክሮች እንዲሆኑ፣ ከዚህም በተጨማሪ በመላው አህጉሩ ለዲጂታል ወንጌል ስርጭት የሚሆን ዝግጅትና የጋራ ራእይ እንዲኖር ማበረታታቱ ተገልጿል። ይህ ጉባኤ የተዘጋጀው የኢሲያ ብፁዓን ጳጳሳት ጉባኤ ፌዴሬሽን፣ የማኅበራዊ ግንኙነት ቢሮ እና ሬዲዮ ቬሪታስ ኢሲያ ከቅድስት መንበር የኮሚኒኬሽን ጽሕፈት ቤት ጋር በመተባበር እንደሆነም ጭምር ተነግሯል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን የተፈረመ መልእክት የላኩ ሲሆን ብፁዕነታቸው በላኩት መልእክት ተሳታፊዎች በዲጂታል መድረካቸው የኢየሱስ ክርስቶስን እውነተኛ ምስክሮች እንዲሆኑ አበረታተዋል። በቅድስት መንበር የኮሚኒኬሽን ጽሕፈት ቤት የነገረ መለኮትና የእረኝነት አገልግሎት ክፍል ዳይሬክተር የሆኑት ናታሻ ጎቬካር በዝግጅቱ ላይ የተገኙ ሲሆን ከእርሳቸውም በተጨማሪ የፊሊፒንስ የካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዝዳንት የሆኑት የሊፖው ሊቀ ጳጳስ ብፁዕ አቡነ ጊልበርት ጋርሴራ በመክፈቻው መሥዋዕት ቅዳሴ ላይ ባሰሙት ቃለ ምዕዳን ጌታችን ኢየሱስ ክርስቶስን የምናቀርበው በኢሲያ ምድር ላይ ድምፅን ከፍ አድርጎ በመጮህ ብቻ ሳይሆን ወደ ኢሲያ በመቅረብ ሕዝቧን በማዳመጥ ከሕዝቡ ጋር አብሮ በመጓዝ በማገልገል እንዲሁም የኢየሱስን ፍቅር በእርጋታ እንዲሰሙና እንዲለማመዱት በማድረግ ነው ብለዋል። የኢሲያ ብፁዓን ጳጳሳት ጉባኤ ፌዴሬሽን የማኅበራዊ ግንኙነት ቢሮ ሊቀመንበር የሆኑት ብፁዕ አቡነ ማርሴሊኖ በበኩላቸው የዚህ ዘመን ሰዎች በዲጂታል ዓለም ውስጥ እየኖሩ እንደሚገኝ፣ የሕይወትን ትርጉም እየፈለጉ እንደሚገኙና የእርስ በእርስ ግንኙነትን እየፈጠሩ መሆኑን ቤተ ክርስቲያኗ ማወቅ እንዳለባት አሳስበው የእያንዳንዱ ሰው የዕለት ተዕለት ሕይወት በዲጂታሉ ዓለም እየተከበበ መሆኑን ለተሳታፊዎቹ የገለጹ ሲሆን በዚህም ምክንያት ቤተ ክርስቲያኗም በዲጂታሉ ዓለም ውስጥ እንደምትገኝ በመጥቀስ ጥያቄው መሆን ያለበት ከቤተ ክርስቲያን ውስጥ በዚህ የዲጂታል መድረክ ላይ የሚሳተፉ ሰዎችን የመለየት ሥራ እንደሆነም በአጽንኦት ገልጸዋል። ብፁዕ አቡነ ማርሴሊኖ አክለውም አምስት አስፈላጊ ለውጦች ሊኖሩ እንደሚገባ ጠቁመው እነዚህም ይዘቶችን ከማቅረብ ወደ እርስ በርስ ግንኙነት መሸጋገር፣ ከታዳሚነት ወደ ተሳታፊነት፣ ጎልቶ መውጣትን ከመሻት ወደ ታማኝነት፣ ከፉክክር ወደ ትብብር፣ እንዲሁም ከተጽዕኖ ፈጣሪነት ወደ ምስክርነት የሚሉ እንደሆነ አስረድተው ማኅበራዊ ሚዲያ ማነሳሻ ሲሆን ቅዱስ ቁርባን ግን መድረሻ ነው ብለዋል። የካሉካን ጳጳስ የሆኑት ብፁዕ ካርዲናል ፓብሎ ዴቪድ የጉባኤውን መዝጊያ በማስመልከት እሁድ ዕለት የተካሄደውን መሥዋዕተ ቅዳሴ እየመሩ ሲሆን ወንጌል ስለ ይቅርታ የሚያቀርበውን ጥሪ በማሰላሰል ኢንተርኔት በሚሊዮን የሚቆጠሩ ሰዎችን ማገናኘት ቢችልም በተመሳሳይ ጊዜ ሰዎችን ብቸኛ ሊያደርግ እንደሚችል እንዲሁም አልጎሪዝሞች ወይም ስልተ ቀመሮች ተጠቃሚዎችን በቡድን ማሰባሰብ እንደሚችሉ ሁሉ እርስ በእርስ እንዲከፋፈሉ ማድረግ እንደሚችሉም አስጠንቅቀዋል። ብፁዕ ካርዲናል ፓብሎ በመጨረሻም ሰዎች ጥላቻን ሲያሰራጩ በድፍረት መልስ መስጠት እንደሚገባ መክረው ንቀትን ሲያሰራጩ በክብር መልስ መስጠት፣ በሩን ሲዘጉ ድልድይ መሆን እንደሚገባም አሳስበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 5/2019 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
2: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ
3: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘው ዝግጅታችን ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ ርዕስ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደ እናንተ አድማጮቻችን እንደሚከተለው እናቀርባለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰብአዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማኅበረሰብ መሠረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረ ገባዊና ህጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ህግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ የያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ህግም ቢሆን መሰረታዊ ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰብአዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰብአዊ አካባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶችን ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ሪዮት ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሰረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሰረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትሕ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማኅበራዊ ሕይወት ይበልጥ ሰብአዊ የሚሆነው ወደ እውነተኛ ዓላማው፣ ይኸውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰብአዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አእምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ እውነታ ነው። በመሠረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ኅብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪው ጋር ወደ ሚስማማውና ማኅበራዊ ጥሪው ወደ ሆነ ወደ ፍቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም።
2: የካቶሊክ ቤተክርስቲያን ማህበራዊ አስተምህሮ።
3: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተክርስቲያን ማህበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገንና እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ መስከረም 5 2019 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችሁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ መጻሕፍት የግንኙነቶችና የሐሳብ ልውውጥ ቦታ ነው ሲሉ ማስገንዘባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ብፁዕ ካርዲናል ፋሬል በወጣት ልብ ውስጥ ተስፋን ማደስ የሰው ልጅ እርምጃን ወደፊት እንደሚወስድ መግለጻቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። የኢሲያ ዲጂታል ሚስዮናውያን ተጽዕኖን ወደ ክርስቲያናዊ ምስክርነት ለመቀየር መጠራታቸውን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ መጻሕፍት የግንኙነቶችና የሐሳብ ልውውጥ ቦታ ነው ሲሉ አስገነዘቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ መስከረም 4 2019 ዓመተ ምህረት ከቫቲካን ቤተ መዛግብትና ቤተ መጻሕፍት ሠራተኞች ጋር ተገናኝተው ንግግር አድርገዋል። ቅዱስነታቸው ለሠራተኞቹ ባደረጉት ንግግር እነዚህ ሁለት ተቋማት ለቤተ ክርስቲያንና ለዓለም አገልግሎት ያላቸውን ተልእኮ አስፈላጊነት አስረድተው እንዲሁም ቤተ መዛግብቱ በመጻሕፍት የተሞላ ብቻ ሳይሆን በግንኙነቶች በሐሳብ ልውውጥና መጋራት ላይ የተገነባ

ምሁራን ተደራሽ በማድረግ ትልቅ የኪነ ጥበብና የመማሪያ ቅርስን ለመጠበቅ እንደሚሰሩ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ መጻሕፍት ጸጥታ ያለባቸው የማረፊያ ቦታ ተደርገው ሊታዩ ቢችሉም፣ ነገር ግን መጻሕፍት የእውቀት ፍለጋን በማነሳሳት ለጥናት እንደሚያበረታቱ ገልጸው ቅዱስ አጎስጢኖስም የዚህ ተነሳሽነት ምሳሌ እንደሆነና የቅዱስ ጳውሎስን መልእክት በማንበብ ጥርጣሬው እንደጠፋለት ተናግረዋል። ቅዱስ አጎስጢኖስ የመጽሐፍ ቅዱስ መጻሕፍትን በማንበብ ልቡ መከፈቱን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበለጠ ጠንካራው ቅዱሳት መጻሕፍትን በስፋትና በጥልቀት ለመመርመር ፍላጎት በመኖሩ አይደለም ሲሉ አስረድተዋል። በተመሳሳይ መንገድ በጥናት ጠብቆ በማቆየትና የሐዋርያው ጴጥሮስ ተተኪ የሆኑትን የርዕሰ ሊቃነ ጳጳሳትን መጻሕፍት ለሌሎች በማሰራጨት ቤተ ክርስቲያንና የሰው ልጅ ወደ ፍላጎቶቹ ጥልቀት ለመድረስ እንደሚያግዙ ተናግረው፣ ያለበለዚያ ሁሉም ነገር ከሕያው እግዚአብሔር ከእውቀትና ከፍቅር ምንጭ ውጭ ይሆናል ሲሉ አስገንዝበዋል። የርዕሰ ሊቃነ ጳጳሳትን ቤተ መጻሕፍት እንዴት መግለጽ ይቻላል ሲሉ የጠየቁት ቅዱስነታቸው ምሳሌያዊ አገላለጽን በመጠቀም ሐዋርያዊ ቤተ መጻሕፍትን እንደ ልብ ምት ገልጸውት የሚመታ ልብ የሕይወት ምልክት እንደሆነና ይህም በሁለት ተቃራኒ እንቅስቃሴዎች አማካኝነት እነርሱም ወደ ማዕከል የሚደረግ እንቅስቃሴና ወደ ውጫዊው ክፍል የሚደረግ ሌላ እንቅስቃሴዎች ናቸው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የገዳም ድባብ ያለው ሐዋርያዊ ቤተ መጻሕፍት በሉቃስ ወንጌል ምዕራፍ 14 ከቁጥር 28 እስከ 32 ላይ እንደተጻፈው ለመገንባት ወይም ለመዋጋት ካሰባችሁ በመጀመሪያ ተቀምጣችሁ አጥኑ የሚለውን ሐሳብ እንዲያስታውስ ተመኝተዋል። ከውስጣዊ ሕይወት የሚመነጭና በውስጡ በዋጋ ሊተመኑ የማይችሉ ሀብቶችን የያዘው ሐዋርያዊ ቤተ መጻሕፍት በአንድ በኩል ይህን ሀብት ለጥናት ማቅረብ ትክክል ቢሆንም በዲጂታል መንገድና በኢንተርኔት በኩል ተደራሽ ማድረግ እንደሚቻል፣ በሌላ በኩል በአካል ወደ ቤተ መጻሕፍቱ የመሄድ ጥንታዊ ልማድ መጠበቅና ማበረታታት አስፈላጊ ነው ሲሉ ተናግረው፣ ይህ ቦታ በመጻሕፍት የተሞላ ብቻ ሳይሆን በሰዎች ግንኙነቶች፣ በሐሳብ ልውውጥና መጋራት ላይ የተገነባ ነው ሲሉ አስረድተዋል። ሐዋርያዊ ቤተ መጻሕፍት በእንቅስቃሴዎቹ አማካኝነት ሕያው ሆኖ እንደሚኖር በቀደምት ርዕሰ ሊቃነ ጳጳሳት ስም በተሰየመው ክፍል ውስጥ ተጽፎ የሚገኘውንና በኢንዱስትሪ አብዮት ወቅት ርዕሰ ሊቃነ ጳጳሳት ሊዮ 13ኛ የተጫወቱትን ሚና አስታውሰው፣ ይህ ሚና የቫቲካን መዛግብትን ለዓለም ምሁራን ክፍት ማድረግንና ቤተ መጻሕፍቱ ሰፊ ተደራሽነት እንዲኖረው ማድረግን እንደሚያካትት አስረድተዋል። የንባብ ክፍሉ ከሌሎች ርዕሶች በተጨማሪ ስነ ጽሑፎችን፣ የሥነ መለኮት፣ የእጽዋት፣ የእንስሳት፣ የሕክምና፣ የሕግ፣ የሥነ ጥበብና የምጣኔ ሀብት ጥናቶችን ያካትቱ መጻሕፍትን የያዘ ሲሆን ከመላው ዓለም የተሰበሰቡ ሥራዎች በውስጡ እንደሚገኙ ታውቋል። ይህ ሁሉ የተከናወነው እንዲህ አይነት ተግባር በዓለም አቀፍ ደረጃ ከመለመዱ በፊት ነበር ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ አካሄድ ሐዋርያዊ ቤተ መጻሕፍቱ ለቤተ ክርስቲያን ጥንታዊና ሁሌም አዲስ ለሆነው ባህላዊ ግልጽነት ሌላው ምሳሌ ነው ሲሉ ገልጸው፣ የሰው ልጅ ታላቅነት የተሰኘው ሐዋርያዊ መልእክት በቁጥር 211 ላይ ለእርቅ ክፍት የሆኑ መንገዶችን ማዘጋጀት በማለት ከሚጠቅሳቸው አንዱ የሆነውና በቫቲካን ቤተ መዛግብትና ቤተ መጻሕፍት ሰነዶችና መጻሕፍት መካከል ክፍት መንገድ የሚፈልግ ለስላሳ ዲፕሎማሲ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው የቫቲካን ቤተ መዛግብትና ቤተ መጻሕፍት ሠራተኞች ይህን ዓላማ እንዲያስቀጥሉ አሳስበው፣ እንዲሁም ላለፈውና ለወደፊቱ ታማኝ እንዲሆኑ ለሥራቸው ተገቢ የሆኑ ቋንቋዎችንና ዘዴዎችን እንዲጠቀሙ እንዲሁም እርቅን ለማምጣት አዳዲስ መንገዶችን እንዲያገኙ አበረታተዋቸዋል። ቅዱስነታቸው በመልእክታቸው መደምደሚያ የቫቲካን ቤተ መዛግብትና ቤተ መጻሕፍት በአሁኑ ጊዜ እያጋጠማቸው ያለውን ችግር ማለትም አዲስ ቦታ የመፈለግ አስፈላጊነትን በማጉላት ለዚህ ፍላጎት ምላሽ ለማግኘት መመሪያ መስጠታቸውን አስታውቀዋል። ቀደም ሲል የነበሩት ርዕሰ ሊቃነ ጳጳሳት ባህላዊና አስተዳደራዊ ትዝታዎችን ለመጠበቅና ለማስተዋወቅ ያላቸውን ፍላጎትና ለዘመናት ያሳዩትን መንገድ ለመጠቀም ማሰባቸውን ተናግረዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፋሬል በወጣት ልብ ውስጥ ተስፋን ማደስ የሰው ልጅ እርምጃን ወደፊት እንደሚወስድ ገለጹ። በቅድስት መንበር የምዕመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ኃላፊ ብፁዕ ካርዲናል ኬቪን ፋሬል እንደ ጎርጎሮሳውያኑ በ2027 ዓመተ ምሕረት በሴኡል ለሚካሄድ ዓለም አቀፍ የወጣቶች ቀን ዝግጅት ሁለተኛ ዙር ስብሰባን መስከረም 4 በመሥዋዕተ ቅዳሴ ከፍተዋል።
ብፁዕ ካርዲናል ኬቪን ፋሬል እንደ ጎርጎሮሳውያኑ በመጪው 2027 ዓመተ ምህረት በሴውል ሊካሄድ ለታቀደው ዓለም አቀፍ የወጣቶች ቀን ዝግጅት እንዲሆን የተዘጋጀውን ስብሰባ በመስዋዕተ ቅዳሴ ሲከፍቱ እንደተናገሩት ብዙ ወጣቶች በተለያዩ ተግዳሮቶች ውስጥ እያለፉ ቢሆንም ዓለም አቀፍ የወጣቶች ቀን እይታቸውን ወደ ኢየሱስ ክርስቶስ እንዲያነሱ እንዲሁም ጥላቻንና መለያየትን ማሸነፍ

0: የሚችል አዲስ የሰው ልጅነትን እንዲያሳዩ ሊረዳቸው እንደሚችል ተናግረዋል። ለዝግጅቱ ራስን መስጠት፣ መስራት፣ መስዋዕትነት መክፈል፣ ሀብትን ማዋልና ብዙዎችን ማስተባበር ጠቃሚ ነው ብለው፣ ምክንያቱም ወጣቶች የቤተ ክርስቲያንና የዓለም የወደፊት ተስፋዎች ናቸው በማለት አጽንኦት ሰጥተው፣ በወጣት ልብ ውስጥ ተስፋን እንደገና ማቀጣጠል ማለት መላው የሰው ልጅ አንድ እርምጃ ወደፊት እንዲራመድ መርዳት ማለት ነው ሲሉ ተናግረዋል። ከሐምሌ 27 እስከ ነሐሴ 2 2019 ዓመተ ምህረት ድረስ በሴኡል ለሚካሄደው ዓለም አቀፍ የወጣቶች ቀን ከአንድ ዓመት ያነሰ ጊዜ ሲቀረው ለዝግጅቱ በሚደረገው ሁለተኛ ዙር ስብሰባ ለመገኘት ከመላው ዓለም የተውጣጡ 300 ተወካዮች በደቡብ ኮሪያ ዋና ከተማ ሴኡል ተሰብስበዋል። የመጀመሪያው ስብሰባ እንደ ጎርጎሮሳውያኑ በ2023 ዓ ም በፖርቱጋል መዲና ሊዝቦን ከተከበረው ዓለም አቀፍ የወጣቶች ቀን በኋላ ወዲያውኑ መካሄዱ ይታወሳል። ከመስከረም 4 እስከ መስከረም 7 2019 ዓ ም ድረስ በሚካሄደው በዚህ ስብሰባ ላይ የሴኡል ሊቀ ጳጳስ ብፁዕ አቡነ ፒተር ቹንግሶን ታክ፣ በኮሪያ የቫቲካን ሐዋርያዊ እንደራሴ ሊቀ ጳጳስ ብፁዕ አቡነ ጆቫኒ ጋስፓሪ እንዲሁም ከዚህ ቀደም ከተካሄዱት የዓለም የወጣቶች ቀን ዝግጅቶችና በቅድስት መንበር የቤተሰብና የሕይወት ጉዳዮች መምሪያ ጳጳሳዊ ጽሕፈት ቤት የተውጣጡ ሌሎች ተወካዮች ተገኝተዋል። የስብሰባው የመጀመሪያዎቹ ክፍለ ጊዜያት እንደ ጎርጎሮሳውያኑ ከ1985 ዓመተ ምህረት ጀምሮ ሲካሄዱ በቆዩት የዓለም የወጣቶች ቀን ዝግጅቶች ትሩፋትና ፋይዳ ላይ ያተኮሩ እንደነበሩ ታውቋል። ከዚያም ከሰዓት በኋላ ብፁዕ ካርዲናል ፋሬል በቅዱስ መስቀል በዓል ዕለት የቀረበውን የመክፈቻ መሥዋዕተ ቅዳሴን መርተዋል። ብፁዕ ካርዲናል ፋሬል በመሥዋዕተ ቅዳሴው ሥነ ሥርዓት ላይ ባሰሙት ቃለ ምዕዳን ዛሬ ብዙ ወጣቶች በሕይወት በረሃ ውስጥ እንደሚገኙ፣ አስቸጋሪ ፈተናዎችን፣ ግራ የመጋባትን፣ የአመፅና የባዶነት ሕይወትን እንደሚያሳልፉ እንዲሁም ብዙዎቹ በኃጢአት፣ በሐዘን፣ በጭንቀት ወይም በእምነት ማጣት እንደተጎዱ ገልጸዋል። ለእነዚህ ወጣቶች ድነት የሚገኘው በሰው ሠራሽ ስልቶች፣ በቁሳዊ ሀብት ወይም በአዳዲስ ቴክኖሎጂዎች ሳይሆን ይልቁንም ዓይናቸውን ወደ ላይ በማንሳት ከእግዚአብሔር ዘንድ ይቅርታን፣ ፍቅርንና ሕይወትን በመቀበል እንደሆነ አስረድተው፣ ይህ ደግሞ ኢየሱስ ክርስቶስ ለእኛ ያለውን ፍቅር በግልጽ በሚያሳየው በመስቀል ፊት የሚከናወን ነው ሲሉ ተናግረዋል። ስለዚህም የቤተ ክርስቲያንና የዓለም አቀፍ ወጣቶች ቀን ተልእኮ ብዙ ልቦች ለጸጋ እንዲከፈቱ ማበረታታት እንደሆነ አጽንኦት ሰጥተው፣ እንዲሁም ብዙ ወጣቶች ወደ እግዚአብሔር እንዲመለከቱ ፍቅሩን እንዲቀበሉና ደቀ መዛሙርቱ እንዲሆኑ የኢየሱስ ክርስቶስ መስቀል ከፍ እንዲደረግ ወይም እንዲሰበክ ብፁዕ ካርዲናል ፋሬል አሳስበዋል። ፊታችሁን ቀና አድርጋችሁ ተመልከቱ፣ ከዚህ ውጭ ምንም የለም ሲሉ አበክረው የተናገሩት ካርዲናል ፋሬል አያይዘውም የእምነት ተግባር ማለት በራስ ጥንካሬ ላይ መደገፍ ሳይሆን ዓይንን ወደ እግዚአብሔር በማንሳት እርዳታን መጠየቅ ነው ሲሉ አስረድተዋል። መስቀል ዓለም አቀፋዊ የእርቅ ምልክት ነው ያሉት ብፁዕ ካርዲናል ፋሬል ቀጥ ብሎ የቆመው ግንድ ሰማይንና ምድርን ማለትም እግዚአብሔርንና ሰውን፣ ወደ አግድም የተዘረጋው ግንድ ሁሉንም የሰው ልጆች በአንድ የይቅርታና የወንድማማችነት ፍቅር የሚያገናኝ መሆኑን ጠቁመዋል። በዚህ ረገድ ዓለም አቀፍ የወጣቶች ቀን ተመሳሳይ ተልእኮ እንዳለው ገልጸው፣ ምክንያቱም ከውበቱ ገጽታዎች መካከል አንዱ ልዩ ልዩ ባህሎች፣ ቋንቋዎችና ዘሮች ሁሉም በአንድ እምነት በአንድነት መኖራቸውን ነው ሲሉ አስረድተዋል። በዓለም የወጣቶች ቀን ወጣቶች መለያየትን፣ አድሏዊነትንና ጠብን ማሸነፍ እንደሚቻል ለዓለም ያሳያሉ። ወጣቶች ክርስቶስን በመቀበል የሰው ልጅ አዲስ መወለዱን፣ ያለ ፍርሃትና ያለ ዝግ አስተሳሰብ ልዩነትን በመቀበል ከሌሎች ጋር ለመገናኘት ያላቸውን ፍላጎት ያሳያሉ ብለው፣ ይህም የኢየሱስ ክርስቶስ መስቀል ወደ ሴኡል በሚያመጣው በአንድ መንፈስ ውስጥ የመገናኘት ታምር ነው ሲሉ ገልጸዋል። ወደፊት ሲመለከቱ ካርዲናል ፋሬል በሚቀጥለው ዓመት በኮሪያ መዲና ሴኡል ላይ የሚሰበሰቡ ወጣቶችን በማስታወስ ፌስቲቫሉ ወጣቶችን ምን ያህል እንደሚያሳድጋቸው፣ በእግዚአብሔር ላይ ያላቸውን እምነትና የቤተ ክርስቲያንን ውብ ገጽታ እንዴት እንደሚያገኙ፣ እንዲሁም በሰው ልጅ ልብ ውስጥ እምነትን እንደገና እንደሚያመጣና በወደፊት ላይ መተማመንን መልሰው እንደሚያገኙ ማሰባቸውን ገልጸዋል። ይህም በከንቱና አታላይ በሆኑ ጣዖቶች ላይ ጊዜን ከማጥፋት ይልቅ ሕይወታቸውን ለታላቅ ነገር እንዲያውሉ ይረዳቸዋል ብለው፣ የክህነት አገልግሎት ጥሪን፣ የምንኩስና ሕይወትን ወይም ቤተሰብ የመመስረት አስፈላጊነትን በማየት እንደሆነ አስረድተዋል። የዓለም ወጣቶች ቀን ፍሬዎች ብዙ ናቸው፣ ሁሉንም አሁን ልዘረዝራቸው አልችልም ያሉት ብፁዕ ካርዲናል ፋሬል ብዙዎቹ በእግዚአብሔር ብቻ የሚታወቁ ስለሆኑ ነው ብለው፣ ነገር ግን ስብሰባው ላይ የተገኙት በሙሉ ለሚቀጥለው ዓመት በዓል ዝግጅታቸውን እንዲቀጥሉ አሳስበዋል። ዓይናችንን ወደ ክርስቶስ መስቀል እናንሳ። ለኮሪያ ሕዝብ፣ ለዓለም አቀፍ የወጣቶች ፌስቲቫል ለሚመጡ ወጣቶችና ለዓለም ወጣቶች በሙሉ በረከቱን እንጠይቅ ብለው፣ በጸሎታቸውም ለመጪው የዓለም የወጣቶች ቀን የሚያደርጉት ዝግጅት በሙሉ ከኢየሱስ ክርስቶስ ልብ በሚፈስ ተመሳሳይ ፍቅር እንዲነሳሳ በማለት ቃለ ምዕዳናቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኢሲያ ዲጂታል ሚስዮናውያን ተጽዕኖን ወደ ክርስቲያናዊ ምስክርነት ለመቀየር መጠራታቸው ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: የመጀመሪያው የኢሲያ ካቶሊክ ቤተክርስቲያን ዲጂታል ሚስዮናውያን ጉባኤ በማኒላ መካሄዱ የተነገረ ሲሆን በዚህ ጉባኤ ላይ ከ100 በላይ የመገናኛ ባለሙያዎችና የይዘት ፈጣሪዎች የእርስ በእርስ ትብብርን ለማጠናከርና የዲጂታል ወንጌል ስርጭትን ማስፋፋት የሚቻሉባቸው መንገዶች ዙሪያ ውይይት ማድረጋቸው ተነግሯል። ከመላው ኢሲያ የተውጣጡ ከ100 በላይ የካቶሊክ ዲጂታል ሚስዮናውያን የሚዲያ ባለሙያዎች፣ የይዘት ፈጣሪዎችና ሃይማኖታዊ ተጽዕኖ ፈጣሪዎች የዲጂታል መድረክ ተጽዕኖ ፈጣሪነትን ወደ እውነተኛ ክርስቲያናዊ ምስክርነት ለመቀየር ያለመ የ4 ቀናት ስብሰባ ማካሄዳቸው የተነገረ ሲሆን ይህ ለመጀመሪያ ጊዜ የተካሄደው የኢሲያ ካቶሊክ ዲጂታል ሚስዮናውያን ጉባኤ ከጳጉሜ 5 እስከ መስከረም 3 ቀን 2019 ዓ.ም ድረስ በፊሊፒንስ ኩዌዞን ከተማ በሚገኘው የሬዲዮ ቬሪታስ ኢሲያ ማዕከል ውስጥ መካሄዱ ተነግሯል። ተጽዕኖ ፈጣሪዎችን ለምስክርነት በኢሲያ ዲጂታል ተልእኮን በሲኖዶሳዊ መንገድ በሚል መሪ ቃል የተዘጋጀው ይህ ስብሰባ በሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ ያየነውንና የሰማነውን ከመናገር አንቆጠብም በሚለው ሐሳብ ላይ በመነሳሳት የተዘጋጀ መሆኑ የተገለጸ ሲሆን ጉባኤው ተሳታፊዎችን የበይነ መረብ ይዘቶችን ብቻ ከማቅረብ ባለፈ በኅብረትና በእምነት ሚስዮናዊ ገጽታ ላይ ተመሠረቱ ምስክሮች እንዲሆኑ፣ ከዚህም በተጨማሪ በመላው አህጉሩ ለዲጂታል ወንጌል ስርጭት የሚሆን ዝግጅትና የጋራ ራእይ እንዲኖር ማበረታታቱ ተገልጿል። ይህ ጉባኤ የተዘጋጀው የኢሲያ ብፁዓን ጳጳሳት ጉባኤ ፌዴሬሽን የማኅበራዊ ግንኙነት ቢሮ እና ሬዲዮ ቬሪታስ ኢሲያ ከቅድስት መንበር የኮሚኒኬሽን ጽሕፈት ቤት ጋር በመተባበር እንደሆነም ጭምር ተነግሯል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን የተፈረመ መልእክት የላኩ ሲሆን ብፁዕነታቸው በላኩት መልእክት ተሳታፊዎች በዲጂታል መድረካቸው የኢየሱስ ክርስቶስን እውነተኛ ምስክሮች እንዲሆኑ አበረታተዋል። በቅድስት መንበር የኮሚኒኬሽን ጽሕፈት ቤት የነገረ መለኮትና የእረኝነት አገልግሎት ክፍል ዳይሬክተር የሆኑት ናታሻ ጎቬካር በዝግጅቱ ላይ የተገኙ ሲሆን ከእርሳቸውም በተጨማሪ የፊሊፒንስ የካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዝዳንት የሆኑት የሊፖው ሊቀ ጳጳስ ብፁዕ አቡነ ጊልበርት ጋርሴራ በመክፈቻው መሥዋዕት ቅዳሴ ላይ ባሰሙት ቃለ ምዕዳን ጌታችን ኢየሱስ ክርስቶስን የምናቀርበው በኢሲያ ምድር ላይ ድምፅን ከፍ አድርጎ በመጮህ ብቻ ሳይሆን ወደ ኢሲያ በመቅረብ ሕዝቧን በማዳመጥ ከሕዝቡ ጋር አብሮ በመጓዝ በማገልገል እንዲሁም የኢየሱስን ፍቅር በእርጋታ እንዲሰሙና እንዲለማመዱት በማድረግ ነው ብለዋል። የኢሲያ ብፁዓን ጳጳሳት ጉባኤ ፌዴሬሽን የማኅበራዊ ግንኙነት ቢሮ ሊቀመንበር የሆኑት ብፁዕ አቡነ ማርሴሊኖ በበኩላቸው የዚህ ዘመን ሰዎች በዲጂታል ዓለም ውስጥ እየኖሩ እንደሚገኝ፣ የሕይወትን ትርጉም እየፈለጉ እንደሚገኙና የእርስ በእርስ ግንኙነትን እየፈጠሩ መሆኑን ቤተ ክርስቲያኗ ማወቅ እንዳለባት አሳስበው የእያንዳንዱ ሰው የዕለት ተዕለት ሕይወት በዲጂታሉ ዓለም እየተከበበ መሆኑን ለተሳታፊዎቹ የገለጹ ሲሆን በዚህም ምክንያት ቤተ ክርስቲያኗም በዲጂታሉ ዓለም ውስጥ እንደምትገኝ በመጥቀስ ጥያቄው መሆን ያለበት ከቤተ ክርስቲያን ውስጥ በዚህ የዲጂታል መድረክ ላይ የሚሳተፉ ሰዎችን የመለየት ሥራ እንደሆነም በአጽንኦት ገልጸዋል። ብፁዕ አቡነ ማርሴሊኖ አክለውም 5 አስፈላጊ ለውጦች ሊኖሩ እንደሚገባ ጠቁመው እነዚህም ይዘቶችን ከማቅረብ ወደ እርስ በርስ ግንኙነት መሸጋገር፣ ከታዳሚነት ወደ ተሳታፊነት፣ ጎልቶ መውጣትን ከመሻት ወደ ታማኝነት፣ ከፉክክር ወደ ትብብር፣ እንዲሁም ከተጽዕኖ ፈጣሪነት ወደ ምስክርነት የሚሉ እንደሆነ አስረድተው ማኅበራዊ ሚዲያ ማነሳሻ ሲሆን ቅዱስ ቁርባን ግን መድረሻ ነው ብለዋል። የካሉካን ጳጳስ የሆኑት ብፁዕ ካርዲናል ፓብሎ ዴቪድ የጉባኤውን መዝጊያ በማስመልከት እሁድ ዕለት የተካሄደውን መሥዋዕት ቅዳሴ እየመሩ ሲሆን ወንጌል ስለ ይቅርታ የሚያቀርበውን ጥሪ በማሰላሰል ኢንተርኔት በሚሊዮን የሚቆጠሩ ሰዎችን ማገናኘት ቢችልም በተመሳሳይ ጊዜ ሰዎችን ብቸኛ ሊያደርግ እንደሚችል፣ እንዲሁም አልጎሪዝሞች ወይም ስልተ ቀመሮች ተጠቃሚዎችን በቡድን ማሰባሰብ እንደሚችሉ ሁሉ እርስ በእርስ እንዲከፋፈሉ ማድረግ እንደሚችሉም አስጠንቅቀዋል። ብፁዕ ካርዲናል ፓብሎ በመጨረሻም ሰዎች ጥላቻን ሲያሰራጩ በድፍረት መልስ መስጠት እንደሚገባ መክረው፣ ንቀትን ሲያሰራጩ በክብር መልስ መስጠት፣ በሩን ሲዘጉ ድልድይ መሆን እንደሚገባም አሳስበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 5 2019 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው። የካቶሊክ ቤተክርስቲያን ማህበራዊ አስተምሮ
2: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ዝግጅታችን ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማህበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደናንተ አድማጮቻችን እንደሚከተለው እናቀርባለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰብአዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማህበረሰብ መሰረትና ዓላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረገባዊና ህጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ህግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ ያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ህግም ቢሆን መሰረታዊ ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰብአዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰብአዊ አካባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት። የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ርዕዮተ ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሰረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሠረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትሕ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማኅበራዊ ሕይወት ይበልጥ ሰብአዊ የሚሆነው ወደ እውነተኛ ዓላማው፣ ይኸውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰብአዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አእምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ እውነታ ነው። በመሠረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ኅብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪው ጋር ወደሚስማማውና ማኅበራዊ ጥሪው ወደ ሆነው ወደ ፈቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ
2: ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን፣ ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።